ኮመ ነፍሰ ኪዌስ መሩገ ረሀ ሊብገናኔ እችኬ አዲትየ በሚሁን ኩለ አመልተከ ትየ በሚሁነ ፉሪሀመ እጀዛ ድባን ከንከሸወሪ ቅያመድወሁኔ ፋሄነረከይን እኪባ ኩረቫ ስዋሩጌ ቤድቪ ሚሃ ደናሽ ፋሄ እሚሀኩ ነሲብ ሊብጌንፊ ከንከሸወሬ ኬሂቤሪ ከምገ ዋጉቲ ውፈልዴ እችክ ከምጋ ሜኑዊ ዱንዬ ገ ዲሪውሉን ወይ